0: ያልታሰበውን ሲሳይ ይስጥልን እግዚአብሔር ያቆይልን ሁሉ ስላሴ ይፈስልን ሁሉ ስላሴ ያሟላልን በጎደለ ይሙላ በረከት በቤት ላይ
1: ይባርክ እግዚአብሔር ተናንተ ጋር ይሁን እድሜና ጤና ይስጥልን እግዚአብሔር ተናንተ ጋር ይሁን
0: አገራችን ሰላም